የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተደበቀውን የፍቅር ልብ ምት አዳምጡ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በካናሪ ደሴቶች የሚያደርጉትን ሐዋርያዊ ጉብኝት ዋና ዋና ነጥቦችን በተመለከተ ያዘጋጀነውን አንድ አጭር ዘገባ ወደ እናንተ አድማጮቻችን በክፍል ሁለት ስርጭታችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስቀሉና በቅዱስ ቁርባን አማካኝነት አንድ ሁናችሁ ኑሩ ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ ከወዲሁ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተደበቀውን የፍቅር የልብ ምት አዳምጡ ማለታቸው ተገለጸ። በስፔን በካናሪያ በተካሄደው መስዋዕተ ቅዳሴ ስነ ስርዓት ላይ ርዕሰ ሊቃነ ጳጳሳት ሊዮ በሁሉ ቦታ የሚገኝና ረፍት የሌለውን እኔ የሚለውን የገለ ጩኸት እንዳይሰማ ያስጠነቅቃሉ እና ወደ ደሴቲቱ በደረሱ ጊዜ ሕይወታቸውን ያጡ ስደተኞችን በጸሎት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐሙስ ሰኔ 4 2018 ዓ.ም ተመረጠ ምሽት በግራን ካናሪያ ስታዲየም መስዋዕተ ቅዳሴ ያሳረጉ ሲሆን ስለ ፍቅር፣ ስቃይና ትህትናን በተመለከተ ቅዱስነታቸው ትኩረት ሰጥተው ተናግረዋል። ግራን ካናሪያ ከምዕራብ አፍሪካ የባህር ዳርቻ ርቃ የምትገኝ የስፔን ደሴት በአውሮፓ አዲስ ሕይወት ለሚፈልጉ ስደተኞች ዋና መዳረሻ ቦታ ናት። በመስዋዕተ ቅዳሴ ስነ ስርዓት ላይ ርዕሰ ሊቃነ ጳጳሳቱ እቺ ምድር የምትመሰክረው ስቃዮች ማስታወስ እንደሚፈልጉ ተናግረዋል። አድማጮቻቸው በባህር ላይ ሕይወታቸው ላጡ ወንድሞችና እህቶች አብረው እንዲጸልዩ ጋብዟቸዋል። ርዕሰ ሊቃነ ጳጳሳት ሊዮ መስዋዕተ ቅዳሴውን የጀመሩት ከኦሪት ዘዳግም መጽሐፍ የተወሰደውንና እግዚአብሔር ለእስራኤላውያን ያለውን ቅድመ ሁኔታ የሌለው ፍቅር የሚገልጽ የመጀመሪያውን የመስዋዕተ ቅዳሴ ንባብ ላይ በማሰላሰል ነበር። ይህ ፍቅር ነው። ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ በመላው ማንነታችን ውስጥ የሚዘልቅና ለነፍስ እሳት፣ ለአእምሮ ብርሃን፣ ሰላም፣ ለነጻነት የማይበገር ግፊት፣ ለልብ ስቃይ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ የራሳችን የፍቅር ጥሪ የተመሰረተው በዚህ ያለ ቅድመ ሁኔታ መለኮታዊ ፍቅር ውስጥ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ከዚያም ከዮሐንስ የመጀመሪያው መልእክት የተወሰደውን የዕለቱን ሁለተኛ ንባብ ለማጤን ሐሳባቸውን ወደዚያው ያዞሩ ሲሆን በዚህም ስለ ሁኔታው እንደተናገሩት ከሆነ በሐዋርያው ቃል በእናትነት ርኅራዬ የሚሰቃዩትን ለመቀበል ግብዣ አለ ብለዋል። ይሁን እንጂ ርኅራያችን በቁሳዊ እርዳታ ላይ ብቻ መቆም የለበትም። ይልቁኑ መንፈሳዊ፣ አእምሮአዊና አካላዊ እድገት ለማበረታታት ጥረት ማድረግ አለበት ብለዋል። የቀኑ መስዋዕተ ቅዳሴ የኢየሱስ ቅዱስ ልብ የተከበረበት ዕለት ነበር። ስብከታቸውን ቅዱስነታቸው ሲቀጥሉ የክርስቶስን ልብ ልዩ ባህሪ ማሰላሰል እንደሚፈልጉ ተናግረዋል። ይህም ትህትና የተሰኘው እንደሆነም አሳውቀዋል። ርዕሰ ሊቃነ ጳጳሳት ሊዮ በአድናቆት የተሞላ በሁሉም ቦታ የሚገኝና እረፍት በሌለው እኔ በተሰኘው ግላዊ ጩኸት በመደነቃቸው ብዙዎች ዛሬ በራሳቸው ውስጥ ለመስማት የሚፈልጉትን ጸጥታ አላገኙም። ይህም የተደበቀው ልብ የሚመታ የፍቅር ልብ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ ኢየሱስ መፍትሄውን ያሳየናል። ከሚከፋፍሉን የትዕቢት መሠረቶች መውረድና አንድ በሚያደርገን ትሕትና ውስጥ ራሳችንን ማየት አለብን ሲሉ አክለው ቅዱስነታቸው ገልጸዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ተመረጠ ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳት ሊዮ በካናሪ ደሴቶች የሚያደርጉት ሐዋርያዊ ጉብኝት ዋና ዋና ነጥቦች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን እያደረጉት የሚገኘው ሐዋርያዊ ጉብኝት የቪዲዮ ዋና ዋና ዜናዎችን የቫቲካን ዜና ያቀረበ ሲሆን ሐሙስ ሰኔ 4 2018 ዓ.ም ከባርሴሎና ወደ ላስ ፓልማስ ደ ግራን ካናሪያ በተጓዙበት ወቅት ያከናወኗቸውን ተግባራት አሳይተዋል። በርዕሰ ሊቃነ ጳጳሱ የጉዞ መርሃ ግብር ላይ የመጀመሪያው ዝግጅት የተካሄደው በአርጉዊን ጉዊን ወደብ ሲሆን ከስደተኞች ጋር ከሚሰሩ የአካባቢ ድርጅቶች ጋር ተገናኝተዋል። ከዚያ ስብሰባ በኋላ በቅድስት አና ካቴድራል ከአካባቢ ቤተ ክርስቲያን ከጳጳሳት፣ ካህናት፣ ከዲያቆናት፣ ከደማውያንና ገዳማውያት፣ ከዘርዓ ክህነት ተማሪዎችና ሐዋርያዊ ተግባራት ከሚያከናውኑ ሰዎች ጋር ተገናኝተዋል። ቀኑም በግራን ካናሪያ ስታዲየም በሚገኘው የምሽት ቅዳሴ መጠናቀቁም ተዘግቧል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በመስቀሉና በቅዱስ ቁርባን አማካኝነት አንድ ሆናችሁ ኑሩ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴቶች ውስጥ ያለችው ቤተ ክርስቲያን መስቀሉን በመቀበል የቅዱስ ቁርባን ሕይወታቸውን በመገንባትና
በጣም ተጋላጭ የሆኑትን በአንድነትና በተስፋ በማገልገል በእምነት አንድ ሆኖ እንዲቀጥሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐሙስ ዕለት ሰኔ 4 2018 ዓ ም በላስ ፓልማስ ዲ ግራን ካናሪያ በሚገኘው የቅድስት ሐና ካቴድራል ከጳጳሳት ከካህናት ከዲያቆናትና ከገዳማውያን ገዳማውያት ከዘርዓ ክህነት ተማሪዎችና ሐዋርያዊ ተግባር ከሚያከናውኑ ሰዎች ጋር ተገናኝተዋል። ስብሰባው የተካሄደው ርዕሰ ሊቃነ ጳጳሳት በስፔን እያደረጉት በሚገኘው ሐዋርያዊ ጉዞ የመጨረሻ ቀን ላይ ሲሆን ይህም በስደት በማኅበራዊ ተግዳሮቶችና ቤተ ክርስቲያን ተጋላጭ ማህበረሰቦችን በማጀብ ረገድ ያላትን ሚና በጥልቀት በማካተት ነው። የካናሪ ደሴቶች ከምዕራብ አፍሪካ ለሚጓዙ ስደተኞች ወደ አውሮፓ ከሚገቡ ዋና ዋና መግቢያዎች አንዱ ሆኗል። እናም የአካባቢው የቤተ ክርስቲያን ማህበረሰቦች ሰብአዊና ሐዋርያዊ ድጋፍ በመስጠት ረገድ ጉልህ ሚና ተጫውተዋል። በካቴድራሉ ውስጥ ለተሰበሰቡ ሰዎች ንግግር ሲያደርጉ ርዕሰ ሊቃነ ጳጳሳት ሊዮ ሕያው ቤተ ክርስቲያን ብለው ለገለጹት ምስክርነት ምስጋናቸውን አቅርበዋል። ይህም የዘመናችንን ሰዎች ደስታና ተስፋ በተለይም ድሆች ወይም የተቸገሩትን የሚያንጸባርቅ ነው። ርዕሰ ሊቃነ ጳጳሱ ወደ ደሴቶች የመጡት በእምነት እንደ አባትና ወንድም እንደሆነ ተናግረዋል። በጵጵስና ሥልጣናቸው መጀመሪያ ላይ የተናገሯቸውን ቃላት በማስታወስ ከእናንተ ጋር ክርስቲያን ነኝ፣ ለእናንተም እኔ ጳጳስ ነኝ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በዕለቱ ንባብ ላይ በማሰላሰል ቤተ ክርስቲያኗ ውስጥ ያሉትን የተለያዩ ስጦታዎችና አገልግሎቶች ዕውቅና መስጠትና አንድነትን ለመገንባት መጠቀም አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። የግይታ ጥሪ ዛሬ በልባችን ውስጥ በአዲስ መልክ ያስተጋባልና ጥሪያችንንና ተልኳችንን ያረጋግጣል። ቤተ ክርስቲያናችንን አንድ ላይ መገንባት የማዕዘን ድንጋይ በሆነው በክርስቶስ ላይ የተመሠረተችውን ማስቀጠል ይኖርብናል ብለዋል። ምእመናን መልካም ነገር ላይ መገንባት፣ ልዩነታቸውን ማስማማትና ለሁሉም ጥቅም ወይም ለጋራ ጥቅም በጋራ መስራት እንዳለባቸውም ተናግረዋል። ርዕሰ ሊቃነ ጳጳሳቱ በመቀጠል የፍቅር ስልጣኔ ብለው የሰየሙትን በመገንባት ጥበበኛ አርክቴክቶች ለመሆን ለሚፈልጉ ክርስቲያኖች አስፈላጊ ናቸው ስላሏቸው ሁለት አመለካከቶች ተናግረዋል። የመጀመሪያው የክርስቶስን መስቀል መሸከም ነበር። ውቅያኖሱ የካናሪ ደሴቶችን የሚከበውን የባህር ምስል በመጠቀም ርዕሰ ሊቃነ ጳጳሳት ሊዮ ውቅያኖሱ ቤትንና ንብረትን የሚያስታውስ ቢሆንም ፈተናን፣ ርቀትንና እርግጠኛ ለመሆንን ሊያመለክት እንደሚችልም ተናግረዋል። በዚያን ጊዜ ቅዱስ አጎስጢኖስን በመጥቀስ የሰው ልጅ እውነተኛ አገሩን እንደሚናፍቅ አስታውሰዋል። ነገር ግን ለመድረስ የዚህን ዓለም ባህር መሻገር እንዳለበት አስታውሰዋል። መንገዱን ሊያሳየን ወደ እርሱ እንድንጓጓ እርሱን እንድንመርጥ ወደ እኛ መጣ ሲሉ ርዕሰ ሊቃነ ጳጳሳቱ ጠቅሰዋል። የክርስቶስን መስቀል ካልተሸከሙ በስተቀር ማንም የዚህን ዓለም ባህር መሻገር አይችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ቅዱሳን በክርስቶስ በመታመን የሕይወታቸውን ችግሮች እንዴት መቋቋም እንደሚችሉ ምሳሌ ይሰጣሉ ብለዋል። የሕይወትን አውሎ ንፋሶች ሲጋፈጡ ኢየሱስን ወደ ጀልባዎቻቸው እንዴት እንደሚወስዱት ያውቁ ነበር። በእርሱ ታመኑ፣ መስቀሉን ተቀብለው በዚህም የጥርጣሬና የፍርሃት ማዕበሎችን አረጋጉ ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ ያጎሉት ሁለተኛው አመለካከት የቅዱስ ቁርባን መንፈሳዊነትን ማዳበር አስፈላጊነት ላይ ነበር። በቅዱስ ቁርባን ወቅት በቅዱስ ቁርባን በፊት የአበባ ቅጠሎችን የማጠብ ለረዥም ጊዜ የቆየውን የአካባቢውን ባህል ጠቅሰው ክርስቶስ የክርስትና ሕይወት ማዕከል መሆኑን እንደ ማሳሰቢያ ሆኖ እንደሚቀመጥ ቅዱስነታቸው ተናግረዋል። በጉዟችን ወቅት ግቡ ከክርስቶስ ጋር መገናኘት ነው። እርሱ የክርስትና ሕይወት ማዕከል ነው። በፊቱ ለአምልኮ እንንበረከካለን፣ በዙሪያውም አንድ አካል ለመመስረት እንሰበሰባለን ብለዋል። ከዚያም የሁለተኛውን የቫቲካን ጉባኤ በላቲን ቋንቋ ሉሜን ጀንሲዩም በአማርኛው የአሕዛብ ብርሃን የተሰኘውን ሰነድ ጠቅሰው ርዕሰ ሊቃነ ጳጳሳቱ በቅዱስ ቁርባን ውስጥ መሳተፍ የቤተ ክርስቲያኒቱን አንድነት እንደሚያጠናክርና አማኞች ወደ ጥልቅ የኅብረት ስሜት እንደሚመራ አጽንኦት ሰጥተው ተናግረዋል። የቅዱስ ቁርባን መንፈሳዊነትን ማዳበር ማለት በፍቅር የቤተ ክርስቲያን አንድነትን መንፈሳዊነት ውስጥ በጥልቀት መመርመር ማለት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ንግግራቸውን ሲጨርሱ የአካባቢውን ቤተ ክርስቲያን በካናሪ ደሴቶች የክርስትና ታሪክ የቀረጹበትን በርካታ የቅዱሳን ወንዶችና ሴቶች ምስክርነት ጥንካሬ እንድታገኝ አበረታተዋል።
ምእመናን በእምነት በተስፋና በበጎ አድራጎት አንድ ሆነው እንዲቀጥሉ አሳስበዋል። እነዚህን በጎነቶች በቅዱስ ዮሐንስ ጳውሎስ ዳግማዊ ቃል ወደ እግዚአብሔር የሚመሩን በመንፈሳዊ ሕይወታችን ሰማይ ላይ የሚወጡ ሶስት ኮከቦች ሲሉ ቅዱስነታቸው ተናግረዋል። በካናሪ ደሴቶች ውስጥ ያለውን ቤተ ክርስቲያን ለድንግል ማርያም ስቴላ ማሪስ በሚል ስያሜ፣ የባህር ኮከብ በሚል ስያሜ አደራ በመስጠት ርዕሰ ሊቃነ ጳጳሳቱ ካቶሊኮች ተልኳቸውን በልበ ሙሉነት እንዲቀጥሉ አበረታተዋል። በአሁኑ ዘመን በፈተናዎች መካከል በአንድነትና ታማኝ ሆነው እንዲቀጥሉ መንፈስ ቅዱስ ጸጋ እንዲሰጣቸውም ቅዱስነታቸው ተማጽነዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 5 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ሩኅሩኅ እናት። ወደፊት የምትጓዝ ቤተ ክርስቲያን በሮቿ ክፍት ናቸው። ወደ ሁሉ ሰው መድረስ ማለት በዓለም ውስጥ ያለ ዓላማ መቅበዝበዝ ማለት አይደለም። ብዙውን ጊዜ ረጋ ስንል ሌሎችን ለመስማትና ለማየት ብለን የራሳችንን ፍላጎት ወደ ጎን እንተዋለን። ከአንድ ነገር ወደ ሌላ ነገር በፍጥነት ከመሸጋገር ይልቅ በመንገድ ላይ ስህተት ከሠራ ሰው ጋር አብሮ መቆየት የተሻለ ነው። አልፎ አልፎ የጠፋው ልጅ በቀላሉ ይገባበት ዘንድ በሩን ሁልጊዜ ክፍት አድርጎ እንደሚጠብቅ አባት መምሰል አለብን። ቤተ ክርስቲያን ሁልጊዜ በሮቿ ክፍት የሆኑ የአብ ቤት እንድትሆን ተጠርታለች። የዚህ ግልጽነት አንዱ ተጨባጭ ምልክት አንድ ሰው በመንፈስ ተመርቶ እግዚአብሔርን ፍለጋ ብመጣ በሩ ተዘግቶ እንዳያገኘው በሩ ሁልጊዜ ክፍት መሆን ነው። መዘጋት የሌለባቸው ሌሎች በሮችም አሉ። ማንኛውም ሰው በሆነ መንገድ በቤተ ክርስቲያን ሕይወት ውስጥ መሳተፍ ይችላል። ማንኛውም ሰው የአንድ ማኅበረሰብ አካል ሊሆን ይችላል። በምስጢራት በርም ቢሆን በማንኛውም ምክንያት መዘጋት የለበትም። ይህም በተለይ ራሱ በር የሆነውን ምስጢረ ጥምቀትን ይመለከታል። ቅዱስ ቁርባንን የምስጢራዊ ሕይወት ሙላት ቢሆንም ለፍጹማን የሚሰጥ ስጦታ ሳይሆን ለድኩማን የሚሆን መድኃኒትና ምግብ ነው። ይህ እምነት የሚያስከትለው ሐዋርያዊ ውጤት ስላለው በማስተዋልና በድፍረት ልንተገብረው ይገባዋል። ብዙ ጊዜ የጸጋ አመቻች ሳይሆን አስታራቂ መሆን እንፈልጋለን። ነገር ግን ቤተ ክርስቲያን ግብር የሚከፈልበት ሳይሆን ከነ ችግሮቻቸው ሰዎች ሁሉ ቦታ የሚያገኙበት የአብ መኖሪያ ቤት ናት። መላዋ ቤተ ክርስቲያን የተልእኮ ስሜት ካላት ያለ አንዳች ልዩነት ለሁሉም መድረስ አለባት። ነገር ግን አስቀድማ መድረስ ያለባት ለማን ነው? መጽሐፍ ቅዱስን ስናነብ ግልጽ አቅጣጫ መኖሩን እንረዳለን። አስቀድማ መሄድ የሚገባት ወደ ወዳጆችና ሀብታም ጎረቤቶች ሳይሆን በተለይ ወደ ድሆችና ድውያን፣ ብዙውን ጊዜ ወደ ተናቁትና ወደ ተረሱት፣ ብድር ሊመልሱላቸው ወደ ማይችሉት በሉቃስ ወንጌል ምዕራፍ 14 ከቁጥር 14 ዘንድ ነው። ይህን ግልጽ የሆነ መልእክት ለመጠራጠር ወይም ለማዳከም የሚያስችል ምንም ምክንያት የለም። ዛሬም ሆነ ወደፊት ድሆች የተከበሩ ወንጌል ተቀባዮች ናቸው። ለእነርሱም ወንጌል በነጻ መስበኩ ኢየሱስ ሊመሠርት ስለመጣው የእግዚአብሔር መንግሥት አንዱ ምልክት ነው። ስለሆነም በእምነታችንን በድሆች መካከል የማይበጠስ ቁርጠኛ ስለመኖሩ ሳናመነታ መናገር እንችላለን። እነርሱን ከቶ አንተዋቸው። ለሰው ሁሉ የኢየሱስ ክርስቶስን ሕይወት ለመስጠት ወደፊት እንጓዝ። እዚህ ላይ ለቦኔስ አይሬስ ካህናትና ምእመናን ዘውትር እንናገር የነበረውን አንድ ነገር ለመላዋ ቤተ ክርስቲያንም ይደግማሉ። ከመታጠርና በራሷ ደህንነት ላይ ከማትኩሯ የተነሳ ጤነኛ ካልሆነች ቤተ ክርስቲያን ይልቅ ወደ ጎዳናዎች በማውጣቷ የቆሰለች የተጎዳችና የጎደፈች ቤተ ክርስቲያን እመርጣሉ። በማዕከል ለመሆን ፍለጋ ነገር ግን በፍርሃትና በሥነ ሥርዓት መረብ የተብተበተበች ሆና እንድትቀር አልፈልግም። በእውነት የሚያስጨንቀንና ሕሊናችንን የሚረብሽ ነገር ቢኖር ብዙ ወንድሞቻችንና እህቶቻችንን ከኢየሱስ ክርስቶስ ጋር ወዳጅነት በመፍጠር የሚገኝ ብርታት፣ ብርሃንና መጽናናት የሚደግፋቸው ክርስቲያን ማኅበረሰብ ትርጉምና ግብ ያለው ሕይወት አጥተው መኖራቸው ነው። ከትክክለኛው መንገድ ወጥተን ከመባዘን ፍርሃት ይልቅ የተሳሳተ ደህንነት በሚሰጡን መዋቅሮች፣ ጨካኝ ፈራጆች በሚያደርገን ሕጎች ደህንነት እንዲሰማን በሚደረጉ ልማዶች ውስጥ ተዘግተን የመቅረት ስሜት እንደሚሰማን ተስፋ እያደረግሁ በበራፋችን የተራቡ ሰዎች እንዳሉና ኢየሱስ ደግሞ የሚበሉትን ስጧቸው በማርቆስ ወንጌል ምዕራፍ 6 ከቁጥር 37 እያለ ያለመታከት ያሳስበናል። በጋራ ስምምነት መሃል ያለ ቀውስ። ከስብከተ ወንጌል ሥራ ጋር የተያዙ አንዳንድ መሠረታዊ ጥያቄዎችን ከማንሳቴ በፊት መኖርና መሥራት ስላለብን በአጭር መጥቀሱ ሊጠቅም ይችላል። ዛሬ ሁልጊዜ እየተሻሻሉ ከመጡና በትክክል ሥራ ላይ ከሙሉ የሕክምና ዘዴዎች ጋር ስለማይገናኘው የምርመራ ጫና ዘውትር እንሰማለን። ገለልተኛና የምርመራ ዘዴን የሚከተል የሚመስለውና ሁሉንም እውነት የማካተት ዓላማ ያለው ኅብረተሰባዊ ትንተናም ቢሆን በሚገባ ሊያገለግለን አይችልም። እኔ ለማቅረብ የሚፈልገው

ሐሳብ ይበልጥ ከወንጌላዊ ምክር ጋር የተያያዘ ነው። በመንፈስ ቅዱስ ብርሃንና ብርታት የተሞላ የወንጌል መልእክተኛን አቀራረብ ነው። ስለ ዘመኑ እውነታ ዝርዝርና የተሟላ ትንታኔ መስጠት የርዕሰ ሊቃነ ጳጳሳት ተግባር አይደለም። ይሁን እንጂ የዘመኑን ምልክቶች በጥንቃቄ እንዲያስተውሉት ማኅበረሰቦችን ሁሉ አደራ እላለሁ። ይህ በመሠረቱ ከባድ ኃላፊነት ነው። ምክንያቱም አንዳንድ እውነታዎች በሚገባ ካልተያዙ የኋላ ኋላ ለመመለስ ከባድ የሚሆኑ የሰውን ልጅ ክብር ዝቅ የሚያደርጉ ሂደቶችን ሊያስነሱ ይችላሉና የመንግሥተ ሰማይ ፍሬን የእግዚአብሔርን ዕቅድ ከሚቃወም ነገር በሚገባ መለየት ያስፈልገናል። ይህም መናፍስትን ማወቅና መለየትን ብቻ ሳይሆን ወሳኝ በሆነ መልኩ የመልካም መንፈስ እንቅስቃሴዎችን መምረጥንና ክፉ መንፈስን ደግሞ መጥላትን ያካትታል። የኩላዊት ቤተ ክርስቲያን የማስተማር ሥልጣን ያቀረባቸው ሌሎች ሰነዶች እንዲሁም በአካባቢና በብሔራዊ የጳጳሳት ጉባኤዎች የቀረቡ ሰነዶች የያዟቸው የተለያዩ ትንተናዎች እንዳሉ ተቀብያሉ። የዛሬው ዓለም አንዳንድ ተግዳሮቶች በዘመናችን የሰው ዘር በታሪኩ ልዩ ምዕራፍ ላይ ይገኛል። ይህንንም በብዙ መስኮች ከተረዱ መሻሻሎች መረዳት እንችላለን። በጤና በትምህርትና በመገናኛ ዘርፎች የተገኙና የሕዝብን ደህንነት ለማሻሻል የተወሰዱ እርምጃዎችን እናደንቃለን። በአንጻሩም በዘመናችን ከሚኖሩት ሰዎች መካከል አብዛኞቹ የዕለት ተዕለት ኑሯቸውን በችግር እየገፉ መሆናቸውንም መርሳት የለብንም። አያሌ በሽታዎች እየተስፋፉ ናቸው። የብዙ ሰዎች ልብ ሀብታም በሚባሉ አገሮች ጭምር በፍርሃትና በተስፋ መቁረጥ ተሞልተዋል። የመኖር ደስታ ብዙ ጊዜ ይደበዝዛል። ሌሎችን ያለማክበር ሁኔታውና ሁከት እየጨመረ ነው። የኑሮ አለመጣጣምም በገሃድ እየታየ መጥቷል። ለመኖር ትግል አለ። በዚህ የዘመኑ ለውጥ መነሻ የሆነው በሳይንስና ቴክኖሎጂ ዘርፍ በጥራት በመጠን በፍጥነትና በጅምላ እየተፈጸሙ የሚገኙ መሻሻሎች መኖራቸውና እነርሱም በተለያዩ የተፈጥሮና የሕይወት አካባቢዎች ተግባራዊ መደረጋቸው ነው። እኛ ወደ አዲስና ብዙውን ጊዜ ወዳልታወቁ የስልጣኔ ዐይነቶች በሚመራ የእውቀትና የመረጃ ዘመን ላይ እንገኛለን። የሰውን ሕይወት ክብር ለመጠበቅ ሲባል አትግደል የሚለውን ትዕዛዝ ግልጽ ገደብ እንደሚያስቀምጥ ሁሉ ዛሬ አግላይና አበላላጭ ኢኮኖሚ አይኑር ማለት አለብን። እንዲህ ዐይነቱ ኢኮኖሚ ይገላል። አንድ በረንዳ አዳሪ ሽማግሌ በችግር ሲሞት ዜና አይሆንም። የፋይናንስ ገበያ በሁለት ነጥብ ሲወድቅ ግን ዜና የሚሆነው እንዴት ነው? ይህ የአግላይነት ማሳያ ነው። ሰዎች ተርቦ ሳለ ምግብ ሲጣል እያየን በዝምታ እንቀጥል ይሆይ? ይህ የማበላለጥ ማሳያ ነው። ዛሬ ሁሉም ነገር በውድድር ሕግና ኃያላን አቅመ ቢሶችን መጠቀሚያ በሚያደርጉበት የቻለ ይኑር በሚያሰኝበት ሥርዓት ላይ ወድቋል። ከዚህም የተነሳ ብዙሃን ተገለዋል፣ ርቀዋል፣ ያለ ሥራ ያለ ተስፋና ያለ አንዳች ማምለጫ ቀርተዋል። ሰዎች እንደ ሸቀጥ ተቆጥረዋል። አሁን እየሰፋ የመጣ ባህል ፈጥረናል። ጉዳዩ የብዝበዛና የጭቆና ብቻ መሆኑ ቀርቶ አዲስ ነገር ሆኗል። በመጨረሻም መገለል የምንኖርበት ኅብረተሰብ አካል የመሆን ትርጉም እንደሆነ ያሳያል። የተገለሉ ሰዎች የኅብረተሰብ አካል እንኳን አይደሉም። የተገለሉ ሰዎች የተጨቆኑ ሳይሆኑ የተጠሉ የተጣለ ፍራፍሬ ሆነዋል። በዚህ አግባብ አንዳንድ ሰዎች በነጻ ገበያ የተደገፈ የኢኮኖሚ እድገት በዓለም ውስጥ የተሻለ ፍትሕና አሳታፊነትን ማምጣቱ አይቀርም የሚለውን የመንጠባጠብ ንድፍ ሐሳብ መደገፋቸውን ቀጥለዋል። በእውነታዎች ከቶ ያልተረጋገጠው ይህ አስተሳሰብ የኢኮኖሚ ሥልጣን በጨበጡ ወገኖች ቸርነትና ተንሰራፍቶ በሚገኘው የኢኮኖሚ ሥርዓት አሰራር ላይ ያለውን ያልተስተካከለና ገራጋሪ እምነት ያንጸባርቃል። የተገለሉ ወገኖች ግን አሁንም በተስፋ እየጠበቁ ነው። ሌሎችን የሚያገልል የአኗኗር ዘዴ ለመከተል ወይም ያንን የራስ ወዳድነት ዓላማ ለማሳካት የምረዳ የግድየለሽነት ዓለም ተፈጥሯል። ከዚህም የተነሳ ሳናስተውሎ የድሆችን ጩኸት ሰምቶ የመራራት፣ የሌሎች ሰዎችን ሕመም አይቶ የማልቀስና እነርሱንም የመርዳት ስሜት እናጣለን። ይህ ሁሉ የራሳችን ሳይሆን የሌላ ሰው ኃላፊነት እንደሆነ አድርገን እንቆጥረዋለን። ምንጭ፦
የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 49 እስከ 54 ድረስ የተወሰደ ነው።

0: አድማጮቻችን የዛሬው የአርብ የሰኔ 5/2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ህገወጥ የሰዎች አዘዋዋሪዎች ወደ መለኮታዊ ፍትህ ከመቅረባቸው በፊት ንስሐ እንዲገቡ ማሳሰባቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካህናት የመልካሙ እረኛ ምስክሮች ሆነው ራሳቸውን ለእርሱ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕገ ወጥ የሰዎች አዘዋዋሪዎች ወደ መለኮታዊ ፍትሕ ከመቅረባቸው በፊት ንስሐ እንዲገቡ አሳሰቡ። በስፔን ሐዋርያዊ ጉብኝት ያደረጉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴት ቴኔሪፌ ከሚገኙ ስደተኞችና የመጠለያ ማዕከላት ሠራተኞች ጋር ተገናኝተው መልእክት አስተላልፈዋል። በመልእክታቸው የጋራ ኃላፊነት ያለው ማኅበራዊ ውህደት ሰብአዊ ክብርንና አባልነትን መልሶ ለመገንባት እንደሚያግዝ ተናግረው ሕገ ወጥ የሰዎች አዘዋዋሪዎች መለኮታዊ ፍትሕን ከመጋፈጣቸው በፊት ንስሐ እንዲገቡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች ከሚኖሩበት አካባቢ ማኅበረሰብ ጋር እንዲዋህዱ ለማድረግ የሚደረግ ጥረት ተጠናክሮ መቀጠል እንዳለበት በድጋሚ አሳስበው፣ ይህም ከሚደረግላቸው አቀባበል ባሻገር ሰብአዊ ክብርን፣ አባልነትንና ዕድልን የሚያስገኝ ሂደት መሆን አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ማጠቃለያ አርብ ሰኔ 5 2018 ዓመተ ምህረት በሳን ክሪስቶባል ደላ ላጉና ለሚገኙ የቤተ ክርስቲያን የበጎ አድራጎትና የሲቪል ድርጅቶች ተወካዮች ባደረጉት ንግግር የካናሪ ደሴቶች ስደተኞች ወደ አውሮፓ ከሚገቡባቸው ዋና የስደት መንገዶች መካከል አንዱ ሆነው መቀጠላቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴት ቴኔሪፌ ውስጥ ስደተኞችን ተቀብለው የሚያስተናግዱ ድርጅቶች ሥራን አድንቀው የአካባቢው ማኅበረሰብ ከፍርሃትና ከግዴለሽነት እንዲላቀቅ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው መጀመሪያ የድንበር አጥር ስለሌለባት ላላጉና ከተማ የሰሙትን ጠቅሰው ምስሉ ከፍተኛ ጥረትን እንደሚጠቁም ተናግረው ለማፍረስ እጅግ የሚያስፈልጉ እንቅፋቶች ሁል ጊዜ ከድንጋይ የተሠሩ አይደሉም ሲሉ አስረድተው፣ ይልቁንም አንዳንድ ጊዜ በአመለካከታችን፣ በፍርሃታችን ወይም በግዴለሽነታችን ውስጥ ናቸው ሲሉ ተናግረዋል። የካናሪ ደሴቶች በቅርብ ዓመታት ውስጥ ወደ አውሮፓ ኅብረት የሚጓዙ በርካታ ስደተኞች ከሚጠቀሙባቸው አካባቢዎች አንዱ መሆናቸውን ቅዱስነታቸው ጠቅሰው ከሰሜናዊ ምዕራብ አፍሪቃ የባህር ዳርቻ 100 ኪሎ ሜትር ርቀት ላይ የሚገኙት እነዚህ ደሴቶች ብዙውን ጊዜ ከሴኔጋል፣ ከማውሪታንያ፣ ከማሊና ከጋምቢያ ካሉ አገራት የሚመጡ ስደተኞችና ጥገኝነት ጥያቄዎች የሚደርሱባቸው የመጀመሪያው የአውሮፓ ግዛት እንደሆነ ታውቋል። የአትላንቲክ ውቅያኖስ መስመር በዓለም ላይ ካሉ በጣም አደገኛ የስደት ኮሪደሮች አንዱ እንደሆነ ተደርጎ ይቆጠራል። በሺዎች የሚቆጠሩ ሰዎች በየዓመቱ በተጨናነቁና ብዙውን ጊዜ ባህርን ለማቋረጥ በማይመቹ ጀልባዎች ይሞክራሉ። ብዙዎቹ ለቀናት ወይም ለሳምንታት በባህር ውስጥ ሲዘዋወሩ ቆይተው ደክመዋቸው ይደርሳሉ። ሌሎች ደግሞ ጉዞውን አያጠናቀቁም። ከሌላው ማኅበረሰብ ጋር መዋሃድ የተለየ የአመለካከት መንገድን ይፈልጋል የሚለው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሳብ ሰዎች የስደተኞችን ሕይወት በሚገባ ለማወቅ የስታቲስቲክስ ወይም የአስተዳደር ምድቦች መረጃን ከማንበብ ይልቅ እርስ በርስ መገናኘትን መማር እንዳለባቸው ጠቁመዋል። አትኩረው ቢመለከቱም መለየት የማይችሉ ዐይኖች አሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ዐይኖች የስደተኞችን ቁጥር ወይም ታሪክ ብቻ ይመለከታሉ ብለው፣ ነገር ግን በምትኩ ወንጌል በትዕግሥት በተጨባጭ ተግባር ላይ የተመሠረተ የማየት መንገድን ያስተምራል ብለዋል። አንድነት ወደ በጎ አድራጎት ወይም አልፎ አልፎ ወደ ልግስና ተግባራት ሊወርድ እንደማይችል አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእንግድነት መቀበል በርን እንደሚከፍት፣ ማኅበራዊ ውህደት ገደቦችን ለማለፍ እንደሚረዳ ገልጸው፣ እርዳታን ማድረግ ለችግሮች መፍትሄ ሊሆን እንደሚችልና ማኅበራዊ ውህደትም የወደፊት ሕይወት እንደገና ለመገንባት እንደሚያግዝ አስረድተዋል። ስደተኞች ማንነታቸውን እንዲተዉ ወይም ብቻቸውን እንዲኖሩ የሚያበረታቱ የማኅበረሰብ አቀራረቦችን ውድቅ አድርገው ይልቁንም ውህደት የጋራ ጉዞ መሆኑን በማብራራት አዲስ መጤዎች የአዲሱ መኖሪያ አካባቢ ቋንቋ፣ ሕግና ልማድ ሲማሩ፣ የሚቀበሏቸው ደግሞ ማንነታቸውን ሳያጡ አድማሳቸውን ማስፋት እንደሚማሩ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደተኞች በቀጥታ ሲናገሩ እያንዳንዱ ስደተኛ በአዲሱ ማኅበረሰብ ሕይወት ውስጥ ሙሉ በሙሉ እንዲሳተፍና ተሰጥኦዎቻቸውንና ልምዶቻቸውን ለጋራ ጥቅም እንዲያውሉ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደትን ወደ ፖለቲካዊ ወይም አስተዳደራዊ ጥያቄዎች ደረጃ የሚያወርዱ አመለካከቶችን ተቃውመው ከሕጋዊ ዘርፎች ወይም መሸከም ከምንችለው በላይ ከሆኑ ችግሮች ይልቅ ከሁሉም በላይ በእግዚአብሔር መልክና አምሳል ከተፈጠሩ ሰዎች ጋር እየተነጋገርን ነው ሲሉ አስረድተዋል።
ሁለት ስደተኞች በሰጡት ምስክርነቶች ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ደሴቶቹ የሚመጡ ብዙ ሰዎች ደህንነትን ብቻ ሳይሆን ሕይወታቸውን የመገንባት ዕድልም እየፈለጉ እንደሆነ ተናግረው፣ እነዚህ ስደተኞች በቃላት ሳይሆን በድርጊት የሚገልጸውን እንደሚፈልጉ ገልጸው፣ ሕይወታችሁ ከንቱ አይደለም፣ ስቃያችሁ የተሰወረ አይደለም፣ ክብራችሁ ተሻግራችሁ በመጣችሁበት ውሃ አልታጠበም ካሉ በኋላ ስደተኞች በቋሚነት እንደ ተጋላጭ የሚገለጹ ሳይሆን በሥራ ለመሳተፍ ዕድሎችን የሚፈልጉ መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች ወዳለሙት ቦታ በሰላም ከደረሱ በኋላ ሊከሰት የሚችለውን ዝምተኛ የመርከብ አደጋን አስታውሰው፣ ብዙዎች ስደተኞች ባህሩን ለመሻገር ሲሞክሩ ቢሞቱም ሌሎች ደግሞ ወደ መድረሻቸው ከደረሱ በኋላ መገለል፣ ብዝበዛና ብቸኝነት እንደሚገጥማቸው አስረድተዋል። ከማኅበረሰብ ጋር መዋሃድ ማለት በድጋሚ የሚያጋጥም የመርከብ አደጋን መከላከል ማለት ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአስቸኳይ የእርዳታ አቅርቦት በላይ ስደተኞችን በመደገፍ በማኅበረሰቡ ውስጥ የተረጋጋ ሕይወት እንዲኖራቸው የሚያግዙ የሀገረ ስብከት የእርዳታ ድርጅቶች ካሪታስን፣ የስደተኞች ጽሕፈት ቤቶችን፣ ቁምስናዎችንና የአገር ውስጥ ድርጅቶችን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስደትና በሰዎች ስቃይ ለሚያተርፉት ሰዎች ባቀረቡት ጥሪ በተጋላጭ ሰዎች እንቅስቃሴና እንግልት ውስጥ የተሳተፉ ሕገወጥ የሰዎች አዘዋዋሪዎች፣ በዝባዦችና የወንጀል መረቦች አስተባባሪዎች ከዚህ ድርጊታቸው ተመልሰው ንስሐ እንዲገቡ አሳስበዋል። ለእያንዳንዱ የጠፋው ሕይወት፣ ለተጭበረበረ ቤተሰብ፣ መከራና ስቃይ ለተፈራረቀባት ሴት፣ ለተበዘበዘ ሠራተኛ በመለኮታዊ ፍትሕ ፊት መቅረብ አለባቸው ብለዋል። አደገኛ የስደት ጉዞን የሚያስተባብሩ፣ ሠራተኞቹን የሚበዘብዙ፣ ሴቶችን የሚያስፈራሩና ተስፋን ከመቁረጥ የሚያተርፉ ሰዎችን በማውገዝ የእነዚህ ወንድሞችና እህቶች እንባና ደም ወደ እግዚአብሔር ይጮኋል ሲሉ አስጠንቅቀዋል። ከድሆች የተዘረፈው ገንዘብ ሰላምን፣ ክብርን፣ የወደፊት ሕይወትን አይገነባም በማለት ወንጀለኞቹ የሚበዘብዟቸውን ሰዎች እንዲፈቱ፣ የወሰዱባቸውን እንዲመልሱና ጊዜው ከማለፉ በፊት እርቅን እንዲፈልጉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ውህደቱ እንደ ማኅበራዊ ፕሮጀክት ብቻ ሊወሰድ እንደማይችል አሳስበው፣ እንደ መኖሪያ ቤት፣ የቋንቋ ትምህርት፣ ሥራ፣ የሕግ ጥበቃ፣ ጓደኝነትና ምስክርነትን የመሳሰሉ ተጨባጭ ድጋፎችን ማቅረብ የሚችሉ ክርስቲያን ማኅበረሰቦችን ማግኘት እንደሚገባ አሳስበው፣ ስደተኞችን የምትቀበል ቤተ ክርስቲያን ወንጌልንም የምትሰብክ ናት ብለው፣ ወንጌል ዘወትር የሕሊናን ነጻነት በማክበር መሰራጨት እንዳለበት አሳስበዋል። ቅዱስነታቸው በንግግራቸው ማጠቃለያ ቅዱስ ቤተሰብ ወደ ግብፅ ያደረገው ስደት በታሪክ ውስጥ ለስደተኞችና ጥገኝነት ጠያቂዎች ዘላቂ ምልክት መሆኑን አመልክተው፣ የናዝሬት ቅዱስ ቤተሰብ ለእያንዳንዱ ስደተኛ ቤተሰብና አገራቸውን ጥለው ለመሰደድ ለተገደዱት ሰዎች በሙሉ ምሳሌና መሸሸጊያ ሆኖ ይቆያል ሲሉ ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካህናት የመልካሙ እረኛ ምስክሮች ሆነው ራሳቸውን ለእርሱ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካህናት ቅድስና ቀን መታሰቢያ በዓል ምክንያት በማድረግ በላኩት መልእክት ካህናት የመልካሙን እረኛ ርኅራዬ እንዲመሰክሩና ለኢየሱስ ክርስቶስ ልብ የተዋቀረ የክህነት ሕይወት እንዲኖሩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በየቀኑ በምናደርገውና በሚደርስብን ነገር በሙሉ ከኢየሱስ ክርስቶስ ጋር እንሁን በማለት ቤተ ክርስቲያን የካህናት ቅድስና ቀንን በምታከብርበት አርብ ሰኔ 5 2018 ዓ.ም ለካህናት በላኩት መልእክት አሳስበዋል። ቅዱስነታቸው በመልእክታቸው ቅድስና በብዙዎች ዘንድ ምርጫ ወይም ረቂቅ ሐሳብ እንዳልሆነ ተናግረው፣ ከሞት የተነሳው የኢየሱስ ክርስቶስን ሕይወት ለመካፈል የሚፈልግ የእያንዳንዱ ሰው ማንነት ያካትታል ብለዋል። እግዚአብሔር በራሱ ቅድስና እንድንካፈል የሚጋብዘን መሆኑን በአጽንኦት ሲናገሩ፣ እኛ የሚጠይቀው ይህ ቅድስና በመንፈስ ቅዱስ እንድንለወጥ የሚያስችል እምነት የሚጣልበት ነው ብለዋል። ምድራዊ ብንሆንም ብዙውን ጊዜ ውስኖችና ፍጽምና የጎደለን ደካማና አንዳንድ ጊዜም ብንቆስልም በእግዚአብሔር ቅድስና እንድንካፈል የተጠራነን ሲሉ አስረድተዋል። ስለዚህ እንዲህ ያለ ደካማ የሰው ልብ ለዚህ አይነት ከፍተኛ ጥሪ ምላሽ እንዴት ሊሰጥ ይችላል ሲሉ ጠይቀው፣ ከክርስቶስ ልብ ጋር አንድነትን መፍጠር ለጥቂቶች ብቻ የተወሰነ ሳይሆን ነገር ግን በሕይወታችን ውስጥ በየቀኑ የሚገለጥ የቅዱስ ቁርባን ጉዞ እንደሆነ ተናግረዋል። በክህነታችን ከኢየሱስ ክርስቶስ ጋር ብንዋቀርም በዕለታዊ መሥዋዕተ ቅዳሴያችን በጸሎት በእግዚአብሔር ቃል ላይ በማሰላሰል ወንድሞቻችንና እህቶቻችንን በትሕትና በማገልገል የጸጋ ስጦታን በውስጣችን ዘወትር ማደስ አለብን ብለዋል።
ሰባውነታችን የተከፋፈለ አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አክለውም ጊዜ ወይም ፍቅር በከንቱ የሚባክን ቢመስልንም ጸሎት፣ አገልግሎት፣ የእርስ በርስ ግንኙነቶች፣ ድካም፣ ደስታና ውድቀቶች ሁሉም እግዚአብሔር ራሱንና ወሰን የሌለውን ፍቅሩን የሚገልጥባቸው ልዩ ቦታዎች ይሆናሉ ሲሉ አስረድተዋል። ዝግጁ ትሁትና ንጹህ ልብ ያለው ካህን በአገልግሎት መካከል ማሰላሰል፣ በፈተና ጊዜ ማህሪና ታማኝ መሆን እንዲሁም በስጦታው ደስተኛ መሆን እንደሚችል ተናግረዋል። ዓለም ከቃላት ወይም ከእቅዶች በላይ የሚያቀርቡ ሐዋርያዊ እረኞች በእጅጉ ያስፈልጉታል ሲሉ አጽንኦት ሰጥተው የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ ክርስቶስን የቅድስና ጣፋጭ መዓዛን የሚያወጣ የታረቀ ልብ ሕያው ምስክርነት ያስፈልገዋል ብለው ከኢየሱስ ልብ ጋር የተዋቀረ የክህነት ሕይወት የአንድነት የሰላምና የምሕረት ታማኝ ምልክት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው መለያየትና ፍርሃት ባለበት በዚህ ዘመን የሰላም ግንበኞችና የተበታተኑትን መሰብሰብና የቆሰሉትን መፈወስ የሚያውቅ የመልካሙ እረኛ ርኅራዬ ምስክሮች መሆን አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስና ጥሪ የሚሰጥ ምላሽ በአብዛኛው በብቸኝነት ሥራ ወይም ፍጹምነትን በመፈለግ ላይ እንደማይመካ ገልጸው፣ ምንም እንኳን እነዚህ ነገሮች አስፈላጊ ቢሆኑም ነገር ግን በኢየሱስ ክርስቶስ የተወጋ ልብ በተገለጠው ፍቅር በመታመን ላይ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እኛነታችን የሚገለጠው በእኛ ሳይሆን በእኛ ውስጥ በሚኖረው በኢየሱስ ክርስቶስ ነው ብለው ካህናት ምእመናንን እርሱ በሚወዳቸው ፍቅር እንዲወዱና ራሳቸውን ሙሉ በሙሉ ለእርሱ እንዲሰጡ አሳስበዋል። ይህ ፍቅር እኛ እጅ ሰጥተን ራሳችንን ሙሉ በሙሉ ለእርሱ ብንሰጥ ምንም እንደማናጣ የተገባልን ቃል ኪዳንና ዋስትና ነው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ካህናትን እናታቸው ለሆነች ለእመቤታችን ቅድስት ድንግል ማርያም በአድራ በመስጠት የልጇን የኢየሱስ ክርስቶስ ምስጢር በልቧ ውስጥ የጠበቀችው ማርያም በሕይወት እንድንኖርና የዓለም አዳኝ የሆነው የኢየሱስ ክርስቶስ ልብ በውስጣችን እንዲሠራ ታድርግ በማለት መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 6 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ቤተሰብ በክርስቲያን ሰነዶች በሚል ንዑስ ርዕስ ከአንቀጽ 69 እስከ አንቀጽ 73 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

ቤተሰብ በክርስቲያን ሰነዶች ሁለተኛው የቫቲካን ጉባኤ ጋውዲዮም ኤት ስፔስ በተሰኘው ሐዋራዊ ሕግ ውስጥ የጋብቻንና የቤተሰብን ክብር የመጠበቅን አንገበጋቢነት አሳይቷል። ሕጉ ጋብቻ የሕይወትና የፍቅር ሱታፌ ነው ይላል። ፍቅርን የቤተሰብ ማዕከል አድርጎ ያስቀምጣል። በባልና ሚስት መካከል ያለ እውነተኛ ፍቅር እርስ በርስ መሰጣጣትን ያካትታል። በእግዚአብሔር ዕቅድ መሠረት ወሲባዊና ስሜታዊ ገጽታዎችን ይይዛል፣ ያጣምራል። ከዚህ ሌላ የጉባኤው ሰነድ ባልና ሚስት በክርስቶስ ላይ የተመሠረቱ እንደሆኑ በአንጽሖት ያስገነዝባል። ጌታ ክርስቶስ ራሱን ለክርስቲያን ባልና ሚስት በምስጢረ ተክሊል ይሰጣል፣ ከእነርሱም ጋር ይኖራል። በምስጢረ ሥጋዊ የሰብአዊ ፍቅርን መልክ ያዘ፣ እርሱንም ፍጹም አድርጎ ወደ ፍጽምና ያደርሰዋል። በመንፈሱ ለባልና ሚስት በዚያ ፍቅር መሠረት የምኖሩበትን ችሎታ ይሰጣቸዋል። ይህም ፍቅር የእምነት ሕይወታቸውን፣ ተስፋቸውንና ልግስናቸውን ሁሉ ይሞላል። በዚህ መንገድ ባልና ሚስት ይቀደሳሉ። በልዩ ጸጋም አማካይነት የክርስቶስን አካል ይገነባሉ። የቤተሰብ ቤተ ክርስቲያን ይመሠርታሉ። ቤተ ክርስቲያንም የራስዋን ምስጢሯን በሚገባ ለመረዳት እርሷን በተጨባጭ ወደሚገልጸው ወደ ቤተሰብ ትመለከታለች። ብፁዕ ጳውሎስ ስድስተኛ በሁለተኛው የቫቲካን ጉባኤ መባቻ ላይ ስለ ጋብቻና ቤተሰብ ያለውን የቤተ ክርስቲያን አስተምሮ በይበልጥ አዳብረዋል። በተለየ መንገድ ሁማኔ ቢቴ በተሰኘው ጳጳሳዊ መልእክታቸው በጋብቻ ፍቅርና በተዋልዶ መካከል ያለውን የተፈጥሮ ትስስር ይፋ አድርገዋል። የጋብቻ ፍቅር ባልና ሚስት የወላጅነት ኃላፊነታቸውን በተመለከተ ያለባቸውን ግዴታ በሚገባ እንዲያውቁ ይጠይቃል። ይህ የወላጅነት ግዴታ በአሁኑ ጊዜ ተገቢ ትኩረት የተሰጠውና በትክክልም ሊረዱት የሚገባ ነው። ኃላፊነት የሚሰማው ወላጅነት ባልና ሚስት የቅድሚያ ሥርዓትን በመከተል ለእግዚአብሔር፣ ለራሳቸው፣ ለቤተሰቦቻቸውና ለኅብረተሰብ ያላቸውን የራሳቸውን ግዴታ እንዲገነዘቡ ይፈልጋል። ጳውሎስ ስድስተኛ ኤቫንጀሊ ኑንሲያንድ በተሰኘው ሐዋራዊ የማበረታቻ መልእክታቸው ውስጥ በቤተሰብና በቤተ ክርስቲያን መካከል ያለውን ግንኙነት አስረድተዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ ሰብአዊ ፍቅር በሰጡት ትምህርት ግራቲሲ ማሚ ሳኔ በመለ ርዕስ ለቤተሰቦች በጻፉት መልእክትና በተለይም ፋሚሊያሪስ ኮንሶርሲዮ በተሰኘው ሐዋራዊ ማበረታቻቸው ውስጥ ስለ ቤተሰብ ልዩ ትኩረት ሰጥተዋል። በእነዚህ ሰነዶች ውስጥ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ቤተሰብን የቤተ ክርስቲያን መንገድ ብለውታል። እንደዚሁም ወንዶችና ሴቶች ስላላቸው የፍቅር ጥሪ አጠቃላይ አስተያየት የሰጡ ሲሆን ለቤተሰብ ስለሚለገስ ሐዋራዊ እንክብካቤና ቤተሰብ በኅብረተሰብ ውስጥ ስላለው ሚና መሠረታዊ መምሪያዎችን አቅርበዋል። በተለይ የጋብቻ ፍቅርን በተመለከተ ባልና ሚስት በጋራ ፍቅራቸው ውስጥ የክርስቶስን የመንፈስ ስጦታ እንዴት እንደሚቀበሉን፣ የጽድቅ ጥሪያቸውን እንዴት እንደሚኖሩ አብራርተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ደውስ ካሪታስ ኤሲት በተሰኘው ሐዋራዊ መልእክታቸው በተሰቀለው በክርስቶስ ፍቅር ብቻ ሙሉ በሙሉ ሊስተዋል ወደሚችለውና በባልና ሚስት መካከል ወዳለው የፍቅር ሁኔታ ርዕስ ጉዳይ ተመልሰዋል። በዚህም መልእክታቸው ውስጥ በአንጽሖት እንደገለጹት በልዩና ወሳኝ ፍቅር ላይ የተመሠረተ ጋብቻ በእግዚአብሔርና በሕዝቡ እንዲሁም በሕዝቡና በእግዚአብሔር መካከል ላለው ግንኙነት ምሳሌ ይሆናል። እግዚአብሔር በሚወደው መንገድ ለሰብአዊ ፍቅር መለኪያ ይሆናል። ከዚህ በተጨማሪ ካሪታስ ኤን ቤሪታቴ በሚለው ሐዋርያዊ መልእክታቸው የጋራ ጥቅምን ተግባራዊ በምናደርግበት ኅብረተሰብ ውስጥ ፍቅርን የሕይወት መሪ የማድረግን አስፈላጊነት አስረድተዋል። በቤተሰብ ውስጥ ያለው አንዳንድ ተግዳሮቶች የሰውን ደካማነትና የሕይወትን ውስብስብነት መረዳት አንድ ነገር ሆኖ የእውነትን የማይነጣጠሉ ገጽታዎች ለማቋረጥ የሚጥሩ ርዕዮተ ዓለሞችን መቀበል ሌላ ነገር ነው። ፈጣሪን ለመተካት በመሞከር ወደ ኃጢአት አንግባ። እኛ ፍጥሯን እንጂ ሁሉን ቻይ አይደለንም። ፍጥረት ከእኛ ይቀድማልና እንደ ስጦታ መቀበል ያስፈልጋል።
ከዚህ ሌላ ሲቢኢናችንን መጠበቅ ይኖርብናል። ይህም ማለት ከሁሉ አስቀድሞ ሲቢኢናችንን በተፈጠረበት መልኩ መቀበልና ማክበር ያስፈልገናል። ራሳቸውን ፍጹም አድርጎ የማይመለከቱ ብዙ ቤተሰቦች በፍቅር ሲኖሩ ጥሪያቸውን ሲፈጸሙና በመንገድ ላይ ብዙ ጊዜ ቢወድቁም እንኳን ጉዟቸውን ወደፊት ሲቀጥሉ ሳይ እግዚአብሔርን አመሰግናለሁ። ሁኔተኛ የሆነ ቤተሰብ ተምሳሌት እንደሌለ ያለው የራሳቸውን ደስታ ተስፋና ችግሮች ካሏቸው ከብዙ ልዩ ልዩ ሁኔታዎች የተዋቀረ ውስብስብ ገጽታ መሆኑን የሲኖዶሱ ሐሳቦች ያሳዩናል። ስለዚህ እኛን የሚመለከቱ ሁኔታዎችን ተግዳሮቶች ናቸው። ጉልበታችንን በአሳዛኝ ለቅሶ ከማሳለፍ ይልቅ አዳዲስ የተልእኮ የፈጠራ አይነቶችን መሻት ይኖርብናል። በመፈጠር በማንኛውም ሁኔታ ውስጥ

ቀረበቤተ ሰብ ውስጥ በመለሪስ ለጳጳሳት ለካህናት ለዲያቆናት ለመነኮሳት ለክርስቲያን ባለትዳሮችና ለሚእመናን በሙሉ ያስተላለፉት የድረ ሲኖዶሱ ሐዋርያዊ ምክር የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባርክ።

በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ሰኔ 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ህገወጥ የሰዎች አዘዋዋሪዎች ወደ መለኮታዊ ፍትህ ከመቅረባቸው በፊት ንስሐ እንዲገቡ ማሳሰባቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካህናት የመልካሙ እረኛ ምስክሮች ሆነው ራሳቸውን ለእርሱ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕገ ወጥ የሰዎች አዘዋዋሪዎች ወደ መለኮታዊ ፍትሕ ከመቅረባቸው በፊት ንስሐ እንዲገቡ አሳሰቡ። በስፔን ሐዋርያዊ ጉብኝት ያደረጉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴት ቴኔሪፌ ከሚገኙ ስደተኞችና የመጠለያ ማዕከላት ሠራተኞች ጋር ተገናኝተው መልእክት አስተላልፈዋል። በመልእክታቸው የጋራ ኃላፊነት ያለው ማኅበራዊ ውህደት ሰብአዊ ክብርንና አባልነትን መልሶ ለመገንባት እንደሚያግዝ ተናግረው ሕገ ወጥ የሰዎች አዘዋዋሪዎች መለኮታዊ ፍትሕን ከመጋፈጣቸው በፊት ንስሐ እንዲገቡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች ከሚኖሩበት አካባቢ ማኅበረሰብ ጋር እንዲዋህዱ ለማድረግ የሚደረግ ጥረት ተጠናክሮ መቀጠል እንዳለበት በድጋሚ አሳስበው፣ ይህም ከሚደረግላቸው አቀባበል ባሻገር ሰብአዊ ክብርን፣ አባልነትንና ዕድልን የሚያስገኝ ሂደት መሆን አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ማጠቃለያ አርብ ሰኔ 5 2018 ዓመተ ምህረት በሳን ክሪስቶባል ደላ ላጉና ለሚገኙ የቤተ ክርስቲያን የበጎ አድራጎትና የሲቪል ድርጅቶች ተወካዮች ባደረጉት ንግግር የካናሪ ደሴቶች ስደተኞች ወደ አውሮፓ ከሚገቡባቸው ዋና የስደት መንገዶች መካከል አንዱ ሆነው መቀጠላቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካናሪ ደሴት ቴኔሪፌ ውስጥ ስደተኞችን ተቀብለው የሚያስተናግዱ ድርጅቶች ሥራን አድንቀው የአካባቢው ማኅበረሰብ ከፍርሃትና ከግዴለሽነት እንዲላቀቅ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው መጀመሪያ የድንበር አጥር ስለሌለባት ላላጉና ከተማ የሰሙትን ጠቅሰው ምስሉ ከፍተኛ እጥረትን እንደሚጠቁም ተናግረው ለማፍረስ እጅግ የሚያስፈልጉ እንቅፋቶች ሁል ጊዜ ከድንጋይ የተሰሩ አይደሉም ሲሉ አስረድተው፣ ይልቁንም አንዳንድ ጊዜ በአመለካከታችን፣ በፍርሃታችን ወይም በግዴለሽነታችን ውስጥ ናቸው ሲሉ ተናግረዋል። የካናሪ ደሴቶች በቅርብ ዓመታት ውስጥ ወደ አውሮፓ ኅብረት የሚጓዙ በርካታ ስደተኞች ከሚጠቀሙባቸው አካባቢዎች አንዱ መሆናቸውን ቅዱስነታቸው ጠቅሰው ከሰሜናዊ ምዕራብ አፍሪቃ የባህር ዳርቻ 100 ኪሎ ሜትር ርቀት ላይ የሚገኙት እነዚህ ደሴቶች ብዙውን ጊዜ ከሴኔጋል፣ ከማውሪታንያ፣ ከማሊና ከጋምቢያ ካሉ አገራት የሚመጡ ስደተኞችና ጥገኝነት ጥያቄዎች የሚደርሱባቸው የመጀመሪያው የአውሮፓ ግዛት እንደሆነ ታውቋል። የአትላንቲክ ውቅያኖስ መስመር በዓለም ላይ ካሉ በጣም አደገኛ የስደት ኮሪደሮች አንዱ እንደሆነ ተደርጎ ይቆጠራል። በሺዎች የሚቆጠሩ ሰዎች በየዓመቱ በተጨናነቁና ብዙውን ጊዜ ባህርን ለማቋረጥ በማይመቹ ጀልባዎች ይሞክራሉ። ብዙዎቹ ለቀናት ወይም ለሳምንታት በባህር ውስጥ ሲዘዋወሩ ቆይተው ደክመዋቸው ይደርሳሉ። ሌሎች ደግሞ ጉዞውን አያጠናቀቁም። ከሌላው ማኅበረሰብ ጋር መዋሃድ የተለየ የአመለካከት መንገድን ይፈልጋል የሚለው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሳብ ሰዎች የስደተኞችን ሕይወት በሚገባ ለማወቅ የስታቲስቲክስ ወይም የአስተዳደር ምድቦች መረጃን ከማንበብ ይልቅ እርስ በርስ መገናኘትን መማር እንዳለባቸው ጠቁመዋል። አትኩረው ቢመለከቱም መለየት የማይችሉ ዐይኖች አሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ዐይኖች የስደተኞችን ቁጥር ወይም ታሪክ ብቻ ይመለከታሉ ብለው፣ ነገር ግን በምትኩ ወንጌል በትዕግሥት በተጨባጭ ተግባር ላይ የተመሠረተ የማየት መንገድን ያስተምራል ብለዋል። አንድነት ወደ በጎ አድራጎት ወይም አልፎ አልፎ ወደ ልግስና ተግባራት ሊወርድ እንደማይችል አጽንኦት የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእንግድነት መቀበል በርን እንደሚከፍት፣ ማኅበራዊ ውህደት ገደቦችን ለማለፍ እንደሚረዳ ገልጸው፣ እርዳታን ማድረግ ለችግሮች መፍትሄ ሊሆን እንደሚችልና ማኅበራዊ ውህደትም የወደፊት ሕይወት እንደገና ለመገንባት እንደሚያግዝ አስረድተዋል። ስደተኞች ማንነታቸውን እንዲተዉ ወይም ብቻቸውን እንዲኖሩ የሚያበረታቱ የማኅበረሰብ አቀራረቦችን ውድቅ አድርገው ይልቁንም ውህደት የጋራ ጉዞ መሆኑን በማብራራት አዲስ መጤዎች የአዲሱ መኖሪያ አካባቢ ቋንቋ፣ ሕግና ልማድ ሲማሩ፣ የሚቀበሏቸው ደግሞ ማንነታቸውን ሳያጡ አድማሳቸውን ማስፋት እንደሚማሩ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደተኞች በቀጥታ ሲናገሩ እያንዳንዱ ስደተኛ በአዲሱ ማኅበረሰብ ሕይወት ውስጥ ሙሉ በሙሉ እንዲሳተፍና ተሰጥኦዎቻቸውንና ልምዶቻቸውን ለጋራ ጥቅም እንዲያውሉ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደትን ወደ ፖለቲካዊ ወይም አስተዳደራዊ ጥያቄዎች ደረጃ የሚያወርዱ አመለካከቶችን ተቃውመው ከሕጋዊ ዘርፎች ወይም መሸከም ከምንችለው በላይ ከሆኑ ችግሮች ይልቅ ከሁሉም በላይ በእግዚአብሔር መልክና አምሳል ከተፈጠሩ ሰዎች ጋር እየተነጋገርን ነው ሲሉ አስረድተዋል። ሁለት ስደተኞች በሰጡት ምስክርነቶች ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ደሴቶቹ የሚመጡ ብዙ ሰዎች ደህንነትን ብቻ ሳይሆን ሕይወታቸውን የመገንባት ዕድልም እየፈለጉ እንደሆነ ተናግረው፣
እነዚህ ስደተኞች በቃላት ሳይሆን በድርጊት የሚገልጸውን እንደሚፈልጉ ገልጸው ሕይወታችሁ ከንቱ አይደለም፣ ስቃያችሁ የተሰወረ አይደለም፣ ክብራችሁ ተሻግራችሁ በመጣችሁበት ውሃ አልታጠበም ካሉ በኋላ ስደተኞች በቋሚነት እንደ ተጋላጭ የሚገለጹ ሳይሆን በሥራ ለመሳተፍ ዕድሎችን የሚፈልጉ መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስደተኞች ወዳለሙት ቦታ በሰላም ከደረሱ በኋላ ሊከሰት የሚችለውን ዝምተኛ የመርከብ አደጋን አስታውሰው ብዙዎች ስደተኞች ባህሩን ለመሻገር ሲሞክሩ ቢሞቱም ሌሎች ደግሞ ወደ መድረሻቸው ከደረሱ በኋላ መገለል፣ ብዝበዛና ብቸኝነት እንደሚገጥማቸው አስረድተዋል። ከማኅበረሰብ ጋር መዋሃድ ማለት በድጋሚ የሚያጋጥም የመርከብ አደጋን መከላከል ማለት ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከአስቸኳይ የእርዳታ አቅርቦት በላይ ስደተኞችን በመደገፍ በማኅበረሰቡ ውስጥ የተረጋጋ ሕይወት እንዲኖራቸው የሚያግዙ የሀገረ ስብከት የእርዳታ ድርጅቶች ካሪታስን፣ የስደተኞች ጽሕፈት ቤቶችን፣ ቁምስናዎችንና የአገር ውስጥ ድርጅቶችን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስደትና በሰዎች ስቃይ ለሚያተርፉት ሰዎች ባቀረቡት ጥሪ በተጋላጭ ሰዎች እንቅስቃሴና እንግልት ውስጥ የተሳተፉ ሕገወጥ የሰዎች አዘዋዋሪዎች፣ በዝባዦችና የወንጀል መረቦች አስተባባሪዎች ከዚህ ድርጊታቸው ተመልሰው ንስሐ እንዲገቡ አሳስበዋል። ለእያንዳንዱ የጠፋው ሕይወት፣ ለተጭበረበረ ቤተሰብ፣ መከራና ስቃይ ለተፈራረቀባት ሴት፣ ለተበዘበዘ ሠራተኛ በመለኮታዊ ፍትሕ ፊት መቅረብ አለባቸው ብለዋል። አደገኛ የስደት ጉዞን የሚያስተባብሩ፣ ሠራተኞቹን የሚበዘብዙ፣ ሴቶችን የሚያስፈራሩና ተስፋን ከመቁረጥ የሚያተርፉ ሰዎችን በማውገዝ የእነዚህ ወንድሞችና እህቶች እንባና ደም ወደ እግዚአብሔር ይጮኋል ሲሉ አስጠንቅቀዋል። ከድሆች የተዘረፈው ገንዘብ ሰላምን፣ ክብርን፣ የወደፊት ሕይወትን አይገነባም በማለት ወንጀለኞቹ የሚበዘብዟቸውን ሰዎች እንዲፈቱ፣ የወሰዱባቸውን እንዲመልሱና ጊዜው ከማለፉ በፊት እርቅን እንዲፈልጉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ውህደቱ እንደ ማኅበራዊ ፕሮጀክት ብቻ ሊወሰድ እንደማይችል አሳስበው እንደ መኖሪያ ቤት፣ የቋንቋ ትምህርት፣ ሥራ፣ የሕግ ጥበቃ፣ ጓደኝነትና ምስክርነትን የመሳሰሉ ተጨባጭ ድጋፎችን ማቅረብ የሚችሉ ክርስቲያን ማኅበረሰቦችን ማግኘት እንደሚገባ አሳስበው ስደተኞችን የምትቀበል ቤተ ክርስቲያን ወንጌልንም የምትሰብክ ናት ብለው ወንጌል ዘወትር የሕሊናን ነጻነት በማክበር መሰራጨት እንዳለበት አሳስበዋል። ቅዱስነታቸው በንግግራቸው ማጠቃለያ ቅዱስ ቤተሰብ ወደ ግብፅ ያደረገው ስደት በታሪክ ውስጥ ለስደተኞችና ጥገኝነት ጠያቂዎች ዘላቂ ምልክት መሆኑን አመልክተው የናዝሬት ቅዱስ ቤተሰብ ለእያንዳንዱ ስደተኛ ቤተሰብና አገራቸውን ጥለው ለመሰደድ ለተገደዱት ሰዎች በሙሉ ምሳሌና መሸሸጊያ ሆኖ ይቆያል ሲሉ ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካህናት የመልካሙ እረኛ ምስክሮች ሆነው ራሳቸውን ለእርሱ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካህናት ቅድስና ቀን መታሰቢያ በዓል ምክንያት በማድረግ በላኩት መልእክት ካህናት የመልካሙን እረኛ ርኅራዬ እንዲመሰክሩና ለኢየሱስ ክርስቶስ ልብ የተዋቀረ የክህነት ሕይወት እንዲኖሩ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በየቀኑ በምናደርገውና በሚደርስብን ነገር በሙሉ ከኢየሱስ ክርስቶስ ጋር እንሁን በማለት ቤተ ክርስቲያን የካህናት ቅድስና ቀንን በምታከብርበት አርብ ሰኔ 5 2018 ዓ.ም ለካህናት በላኩት መልእክት አሳስበዋል። ቅዱስነታቸው በመልእክታቸው ቅድስና በብዙዎች ዘንድ ምርጫ ወይም ረቂቅ ሐሳብ እንዳልሆነ ተናግረው ከሞት የተነሳው የኢየሱስ ክርስቶስን ሕይወት ለመካፈል የሚፈልግ የእያንዳንዱ ሰው ማንነት ያካትታል ብለዋል። እግዚአብሔር በራሱ ቅድስና እንድንካፈል የሚጋብዘን መሆኑን በአጽንኦት ሲናገሩ እኛ የሚጠይቀው ይህ ቅድስና በመንፈስ ቅዱስ እንድንለወጥ የሚያስችል እምነት የሚጣልበት ነው ብለዋል። ምድራዊ ብንሆንም ብዙውን ጊዜ ውስኖችና ፍጽምና የጎደለን ደካማና አንዳንድ ጊዜም ብንቆስልም በእግዚአብሔር ቅድስና እንድንካፈል የተጠራነን ሲሉ አስረድተዋል። ስለዚህ እንዲህ ያለ ደካማ የሰው ልብ ለዚህ አይነት ከፍተኛ ጥሪ ምላሽ እንዴት ሊሰጥ ይችላል ሲሉ ጠይቀው ከክርስቶስ ልብ ጋር አንድነትን መፍጠር ለጥቂቶች ብቻ የተወሰነ ሳይሆን ነገር ግን በሕይወታችን ውስጥ በየቀኑ የሚገለጥ የቅዱስ ቁርባን ጉዞ እንደሆነ ተናግረዋል። በክህነታችን ከኢየሱስ ክርስቶስ ጋር ብንዋቀርም በዕለታዊ መሥዋዕተ ቅዳሴያችን በጸሎት በእግዚአብሔር ቃል ላይ በማሰላሰል ወንድሞቻችንና እህቶቻችንን በትሕትና በማገልገል የጸጋ ስጦታን በውስጣችን ዘወትር ማደስ አለብን ብለዋል። ሰብአዊነታችን የተከፋፈለ አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አክለውም ጊዜ ወይም ፍቅር በከንቱ የሚባክን ቢመስልንም ጸሎት፣ አገልግሎት፣ የእርስ በርስ ግንኙነቶች፣ ድካም፣ ደስታና ውድቀቶች ሁሉም እግዚአብሔር ራሱንና ወሰን የሌለውን ፍቅሩን የሚገልጥባቸው ልዩ ቦታዎች ይሆናሉ ሲሉ አስረድተዋል።
ዝግጁ ትሁትና ንጹህ ልብ ያለው ካህን በአገልግሎት መካከል ማሰላሰል በፈተና ጊዜ ማህሪና ታማኝ መሆን እንዲሁም በስጦታው ደስተኛ መሆን እንደሚችል ተናግረዋል። ዓለም ከቃላት ወይም ከእቅዶች በላይ የሚያቀርቡ ሐዋርያዊ እረኞች በእጅጉ ያስፈልጉታል ሲሉ አጽንኦት ሰጥተው የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢየሱስ ክርስቶስን የቅድስና ጣፋጭ መዓዛን የሚያወጣ የታረቀ ልብ ሕያው ምስክርነት ያስፈልገዋል ብለው ከኢየሱስ ልብ ጋር የተዋቀረ የክህነት ሕይወት የአንድነት የሰላምና የምሕረት ታማኝ ምልክት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው መለያየትና ፍርሃት ባለበት በዚህ ዘመን የሰላም ግንበኞችና የተበታተኑትን መሰብሰብና የቆሰሉትን መፈወስ የሚያውቅ የመልካሙ እረኛ ርኅራዬ ምስክሮች መሆን አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቅድስና ጥሪ የሚሰጥ ምላሽ በአብዛኛው በብቸኝነት ሥራ ወይም ፍጹምነትን በመፈለግ ላይ እንደማይመካ ገልጸው፣ ምንም እንኳን እነዚህ ነገሮች አስፈላጊ ቢሆኑም ነገር ግን በኢየሱስ ክርስቶስ የተወጋ ልብ በተገለጠው ፍቅር በመታመን ላይ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እኛነታችን የሚገለጠው በእኛ ሳይሆን በእኛ ውስጥ በሚኖረው በኢየሱስ ክርስቶስ ነው ብለው ካህናት ምእመናንን እርሱ በሚወዳቸው ፍቅር እንዲወዱና ራሳቸውን ሙሉ በሙሉ ለእርሱ እንዲሰጡ አሳስበዋል። ይህ ፍቅር እኛ እጅ ሰጥተን ራሳችንን ሙሉ በሙሉ ለእርሱ ብንሰጥ ምንም እንደማናጣ የተገባልን ቃል ኪዳንና ዋስትና ነው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ካህናትን እናታቸው ለሆነች ለእመቤታችን ቅድስት ድንግል ማርያም በአድራ በመስጠት የልጇን የኢየሱስ ክርስቶስ ምስጢር በልቧ ውስጥ የጠበቀችው ማርያም በሕይወት እንድንኖርና የዓለም አዳኝ የሆነው የኢየሱስ ክርስቶስ ልብ በውስጣችን እንዲሠራ ታድርግ በማለት መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 6 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። በዛሬው ዝግጅታችን ነፍሴር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ቤተሰብ በክርስቲያን ሰነዶች በሚል ንዑስ ርዕስ ከአንቀጽ 69 እስከ አንቀጽ 73 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን።
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን።

ቤተሰብ በክርስቲያን ሰነዶች ሁለተኛው የቫቲካን ጉባኤ ጋውዲዮም ኤት ስፔስ በተሰኘው ሐዋርያዊ ሕግ ውስጥ የጋብቻንና የቤተሰብን ክብር የመጠበቅን አንገበጋቢነት አሳይቷል። ሕጉ ጋብቻ የሕይወትና የፍቅር ሱታፌ ነው ይላል። ፍቅርን የቤተሰብ ማዕከል አድርጎ ያስቀምጣል። በባልና ሚስት መካከል ያለ እውነተኛ ፍቅር እርስ በርስ መሰጣጣትን ያካትታል። በእግዚአብሔር ዕቅድ መሠረት ወሲባዊና ስሜታዊ ገጽታዎችን ይይዛል፣ ያጣምራል። ከዚህ ሌላ የጉባኤው ሰነድ ባልና ሚስት በክርስቶስ ላይ የተመሠረቱ እንደሆኑ በአንጽሖት ያስገነዝባል። ጌታ ክርስቶስ ራሱን ለክርስቲያን ባልና ሚስት በምስጢረ ተክሊል ይሰጣል፣ ከእነርሱም ጋር ይኖራል። በምስጢረ ሥጋዊ የሰብአዊ ፍቅርን መልክ ያዘ፣ እርሱንም ፍጹም አድርጎ ወደ ፍጽምና ያደርሰዋል። በመንፈሱ ለባልና ሚስት በዚያ ፍቅር መሠረት የሚኖሩበትን ችሎታ ይሰጣቸዋል። ይህም ፍቅር የእምነት ሕይወታቸውን፣ ተስፋቸውንና ልግስናቸውን ሁሉ ይሞላል። በዚህ መንገድ ባልና ሚስት ይቀደሳሉ። በልዩ ጸጋም አማካይነት የክርስቶስን አካል ይገነባሉ። የቤተሰብ ቤተ ክርስቲያን ይመሠርታሉ። ቤተ ክርስቲያንም የራሷን ምስጢሯን በሚገባ ለመረዳት እርሷን በተጨባጭ ወደሚገልጸው ወደ ቤተሰብ ትመለከታለች። ብፁዕ ጳውሎስ ስድስተኛ በሁለተኛው የቫቲካን ጉባኤ መባቻ ላይ ስለ ጋብቻና ቤተሰብ ያለውን የቤተ ክርስቲያን አስተምሮ በይበልጥ አዳብረዋል። በተለየ መንገድ ሁማኔ ቪቴ በተሰኘው ጳጳሳዊ መልእክታቸው በጋብቻ ፍቅርና በተዋልዶ መካከል ያለውን የተፈጥሮ ትስስር ይፋ አድርገዋል። የጋብቻ ፍቅር ባልና ሚስት የወላጅነት ኃላፊነታቸውን በተመለከተ ያለባቸውን ግዴታ በሚገባ እንዲያውቁ ይጠይቃል። ይህ የወላጅነት ግዴታ በአሁኑ ጊዜ ተገቢ ትኩረት የተሰጠውና በትክክልም ሊረዱት የሚገባ ነው። ኃላፊነት የሚሰማው ወላጅነት ባልና ሚስት የቅድሚያ ሥርዓትን በመከተል ለእግዚአብሔር ለራሳቸው ለቤተሰቦቻቸውና ለኅብረተሰብ ያላቸውን የራሳቸውን ግዴታ እንዲገነዘቡ ይፈልጋል። ጳውሎስ ስድስተኛ ኤቫንጀሊ ኑንሲያንድ በተሰኘው ሐዋርያዊ የማበረታቻ መልእክታቸው ውስጥ በቤተሰብና በቤተ ክርስቲያን መካከል ያለውን ግንኙነት አስረድተዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ስለ ሰብአዊ ፍቅር በሰጡት ትምህርት ግራቲሲ ማሚ ሳኔ በመለ ርዕስ ለቤተሰቦች በጻፉት መልእክትና በተለይም ፋሚሊያሪስ ኮንሶርሲዮ በተሰኘው ሐዋርያዊ ማበረታቻቸው ውስጥ ስለ ቤተሰብ ልዩ ትኩረት ሰጥተዋል። በእነዚህ ሰነዶች ውስጥ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ቤተሰብን የቤተ ክርስቲያን መንገድ ብለውታል። እንደዚሁም ወንዶችና ሴቶች ስላላቸው የፍቅር ጥሪ አጠቃላይ አስተያየት የሰጡ ሲሆን ለቤተሰብ ስለሚለገስ ሐዋርያዊ እንክብካቤና ቤተሰብ በኅብረተሰብ ውስጥ ስላለው ሚና መሠረታዊ መምሪያዎችን አቅርበዋል። በተለይ የጋብቻ ፍቅርን በተመለከተ ባልና ሚስት በጋራ ፍቅራቸው ውስጥ የክርስቶስን የመንፈስ ስጦታ እንዴት እንደሚቀበሉን፣ የጽድቅ ጥሪያቸውን እንዴት እንደሚኖሩ አብራርተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ደውስ ካሪታስ ኤሲት በተሰኘው ሐዋርያዊ መልእክታቸው በተሰቀለው በክርስቶስ ፍቅር ብቻ ሙሉ በሙሉ ሊስተዋል ወደሚችለውና በባልና ሚስት መካከል ወዳለው የፍቅር ሁኔታ ርዕስ ጉዳይ ተመልሰዋል። በዚህም መልእክታቸው ውስጥ በአንጽሖት እንደገለጹት በልዩና ወሳኝ ፍቅር ላይ የተመሠረተ ጋብቻ በእግዚአብሔርና በሕዝቡ እንዲሁም በሕዝቡና በእግዚአብሔር መካከል ላለው ግንኙነት ምሳሌ ይሆናል። እግዚአብሔር በሚወደው መንገድ ለሰብአዊ ፍቅር መለኪያ ይሆናል። ከዚህ በተጨማሪ ካሪታስ ኤን ቤሪታቴ በሚለው ሐዋርያዊ መልእክታቸው የጋራ ጥቅምን ተግባራዊ በምናደርግበት ኅብረተሰብ ውስጥ ፍቅርን የሕይወት መሪ የማድረግን አስፈላጊነት አስረድተዋል። በቤተሰብ ውስጥ ያለው አንዳንድ ተግዳሮቶች የሰውን ደካማነትና የሕይወትን ውስብስብነት መረዳት አንድ ነገር ሆኖ የእውነትን የማይነጣጠሉ ገጽታዎች ለማቋረጥ የሚጥሩ ርዕዮተ ዓለሞችን መቀበል ሌላ ነገር ነው። ፈጣሪን ለመተካት በመሞከር ወደ ኃጢአት አንግባ። እኛ ፍጡራን እንጂ ሁሉን ቻይ አይደለንም። ፍጥረት ከእኛ ይቀድማልና እንደ ስጦታ መቀበል ያስፈልጋል።
ከዚህ ሌላ ሲቢኢናችንን መጠበቅ ይኖርብናል። ይህም ማለት ከሁሉ አስቀድሞ ሲቢኢናችንን በተፈጠረበት መልኩ መቀበልና ማክበር ያስፈልገናል። ራሳቸውን ፍጹም አድርጎ የማይመለከቱ ብዙ ቤተሰቦች በፍቅር ሲኖሩ ጥሪያቸውን ሲፈጸሙና በመንገድ ላይ ብዙ ጊዜ ቢወድቁም እንኳን ጉዞአቸውን ወደፊት ሲቀጥሉ ሳይ እግዚአብሔርን አመሰግናሉ። ሁኔተኛ የሆነ ቤተሰብ ተምሳሌት እንደሌለ ያለው የራሳቸውን ደስታ፣ ተስፋና ችግሮች ካሏቸው ከብዙ ልዩ ልዩ ሁኔታዎች የተዋቀረ ውስብስብ ገጽታ መሆኑን የሲኖዶሱ ሐሳቦች ያሳዩናል። ስለዚህ እኛን የሚመለከቱ ሁኔታዎችን ተግዳሮቶች ናቸው። ጉልበታችንን በአሳዛኝ ለቅሶ ከማሳለፍ ይልቅ አዳዲስ የተልእኮ የፈጠራ አይነቶችን መሻት ይኖርብናል። በሚፈጠር በማንኛውም ሁኔታ ውስጥ ቤተ ክርስቲያን የእውነትና የተስፋ ቃል የመስጠትን አስፈላጊነት በሚገባ ትገነዘባለች። የጋብቻና የክርስቲያናዊ ቤተሰብ ታላቅ እሴቶች የሰው ልጅ ሕልውና አካል ከሆነው ምኞት ጋር የሚመሳሰሉ ናቸው። ምንም ያህል በርካታ ችግሮችን ብናይ የኮሎምቢያ ጳጳሳት እንደተናገሩት እነዚህን ችግሮች የተስፋችን ማደሻና የነቢያዊ ራእይ የለውጥ ተግባራትና የአዲስ ልግስና ጥሪ ምንጭ አድርገን እንቁጠራቸው። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።